0: ቻ ላሊጋ ረንዳ ጅም ቻምፒየን ሊግ ዶነ ይቆታ ቆታ ስኪ ላሊጋ ረንዳ ዘ
1: ከማል
0: ላሊጋ ረንዳ ጅም ወልትከ ላሊጋ ረን ተዋ ያ ጉልዝ
1: ዮ አማከማ ላሊጋ ረንዳ ዝኒም ያ ላሊጋ ረንዳ ዝኒም ያ አድ ዳይ ሐላማረም አውኘ ከሰንማ ዲያ ከምንደ ዲያ ሽማ ጎጅኑ
0: አዴ ግዲ ቻምፒየን ሊግ ዲና ዱኖት ማዘና ቆዝና ኩሳንንዳ ጎዘ ይለ ቺምደ ጎጅ ኩሳንንዳ ጎዘ
1: ዮ ከማማና ቻምፒየንስ ሊግ የዱ ኳልቲያ ከማማና ቻምፒየንስ ሊግ የኳልዝና ወም
0: ዮ ቻምፒየን ሊግ ኮይ ላሊጋ ጉልዝና ማና ተማዘናን ባ ቺምንዲያ አንደ ዶር